የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ አሁን በመገባደድ ላይ ያለውን የ2018 ዓመተ ምሕረትና የ2019 ዓመተ ምሕረት መጀመሪያን አስመልክተን ያዘጋጀነውን መዝሙሮችንና ባህላዊ ሙዚቃዎችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኤሊግርጊስ ከባልደረቦቼ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

አብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 17 ከቁጥር 11 እስከ 37 ከለምጽ የነጹ 10 ሰዎች። ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ። ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት። እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያው በመሄድ ላይ ሳሉ ነጹ። ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነው። ይህም ሰው ሳምራዊ ነበር። ኢየሱስም እንዲህ ሲል ጠየቀው፣ የነጹ 10 ሰዎች አልነበሩምን? ከዚህ ከባዕድ ሰው በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉም ማለት ነውን? ሰውየውንም ተነስተህ ሂድ፣ እምነትህ አድኖሃል አለው። ፈሪሳውያን የእግዚአብሔር መንግሥት መቼ እንደሚመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው፣ የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። ለደቀ መዛሙርቱም እንዲህ አላቸው፣ ከሰው ልጅ ቀኖች አንዱን ለማየት የምትመኙበት ጊዜ ይመጣል፣ ደግሞም አታዩም። ሰዎች እዚያ ነው ወይም እዚህ ነው ይሏችኋል፣ ተከትላችኋቸውም አትሂዱ። ምክንያቱም መብረቅ በርቆ ሰማዩን ከዳር እስከ ዳር እንደሚያበራ የሰው ልጅም በሚመጣበት ቀን ልክ እንደዚሁ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየትና በዚህም ትውልድ መናቅ ይኖርበታል። በኖኅ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖኅ ወደ መርከቡ እስከ ገባበት ቀን ድረስ ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። በሎጥ ዘመን እንዲሁ ነበር። ሰዎች ይበሉና ይጠጡ፣ ይገዙና ይሸጡ፣ ተክል ይተክሉና ቤት ይሠሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ሰው ወደ ኋላ አይመለስ። የሎጥን ሚስት አስታውሱ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ሁሉ ግን ያቆያታል። እላችኋለሁ በዚያ ሌሊት ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል ሌላውም ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንዷ ትወሰዳለች ሌላዋ ትቀራለች። ሁለት ሰዎች በእርሻ ቦታ አብረው ይሆናሉ፣ አንዱ ይወሰዳል ሌላው ይቀራል። እነርሱም መልሰው ጌታ ሆይ የሚወሰዱት ወዴት ነው አሉት። እርሱም ጥንብ ባለበት አሞሮች ይሰበሰባሉ አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የዓመቱ የመጨረሻ እሁድ ሲሆን በዚህ ዕለት ደግሞ የዕለቱ ወንጌልና የተቀሩት ምንባባት ሁሉ እንደሚመሩን ስለ ዓለም መጨረሻ ማለትም የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት እንዴት እንደሆነና እኛም ደግሞ እንዴት ሆነን መዘጋጀት እንዳለብን ያስታውሱናል። አዲስ ዓመት ብለን ስንጀምር የመጀመሪያውን ሰንበት ብሉይ ኪዳንንና አዲስ ኪዳንን የሚያገናኘውንና ከነቢያቶች የመጨረሻ የሆነውን የቅዱስ ዮሐንስ መጥምቅን በማክበር መንግሥተ ሰማይ ቀርባለችና ንስሐ ግቡ በሚለው መልእክቱ ዓመቱን እንከፍታለን እንጀምራለን። በቀጣይነትም ሙሉ ዓመት እሁድ እሁድ የምናነባቸው የመጽሐፍ ቅዱስ ክፍሎች ስለ ኢየሱስ መወለድ፣ መጠመቅ፣ ሕማማት፣ ትንሣኤ እንዲሁም በስተመጨረሻ የመንፈስ ቅዱስ መውረድን እያስተነተንን የዛሬው ሰንበት የሆነው የዓመቱ መጨረሻ መልእክትን ስናስታውስ ስለ ኢየሱስ ደግሞ መምጣት ራሱ ክርስቶስ ያስተማረ በሌላ በኩል መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት የዮሐንስን መልእክት ያስተጋባል። የክርስቶስን ዳግም መምጣትን በሚመለከት አዲስ ኪዳን ውስጥ ከተጠቀሱት አንዳንዶቹን ለመመልከት እንሞክር። ቅዱስ ሉቃስና ቅዱስ ጴጥሮስ እንደዚህ አድርገው ዘርዝረውታል። በድንገት በኖ ዘመን እንደነበረው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይተክሉ፣ ያርሱ፣ ያጭዱ ነበር። በዚህ ዓለም ሕይወት ተውጠው ከዘላለማዊ ደስታ ይልቅ ጊዜያዊ ደስታን ፈልገው የሕይወታቸው ዋና ባለቤት የሆነውን ጌታን ረስተው ወይም አውቀውት ትተውት እሱ እንደሌላ አድርገው ይኖሩ ነበር። ባልታሰበ ሰዓት እንደ ሌባ ይመጣል። በድንገት እርጉዝ ሴት ምጥ እንደሚይዛት ምጽአቱም እንዲሁ ይሆናል። በዚያን ጊዜ ፍጥረት ሁሉ በእሳት ተቃጥሎ ይጠፋል። ከዚህም የሚቀር አንዳችም ነገር አይኖርም። በዚህ ዕለት ለእያንዳንዱ እንደ ሥራው መጠን ይከፈለዋል ይለናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ጀምሮ እንደ ተጠቀሰው። እንደ እግዚአብሔር ፍቃድ በዕለታዊ ሕይወታቸው የተመላለሱ ቃሉን አክብረው የኖሩት ወደ ዘላለማዊ ሕይወት ይሄዳሉ። የተሰጠህን መክሊት ተጠቅመህ አትርፈህበታልና ዓለም ከመፈጠሩ ወደ ተዘጋጀልህ ዘላለማዊ ደስታ ግባ የሚል ድምፅ ይሰማሉ። በአንጻሩ እንደ እግዚአብሔር ፍቃድ ሳይሆን እንደ ፍላጎታቸው ሲኖሩ የነበሩ በዚህች ምድር እስካለን ድረስ እንደሰት በማለት አምላካቸውን የረሱና አውቀው የተውት ወደ ዘላለማዊ እሳት ይወረወራሉ። በዚያ ደግሞ ለቅሶና ጥርስ ማፏጨት ይሆናል። በዚህ ፍርድ ቀን ክርስቲያኖች የሆንን ብቻ ሳንሆን ፍጥረት ሁሉ ይቀርባል። ባህሪያዊ ወይም ተፈጥሯዊ ሕግን ማለትም የሕሊናቸውን ጥሩ አድርግ መጥፎ አታድርግ የሚለውን ላከበሩ ወይም ለጣሱ እንዲሁ የፍርድ ቀን ይሆናል። እንግዲህ ይህ አዲስ ኪዳን የክርስቶስን ዳግም ምጽአት በመጠኑ የገለጠበት ሁኔታ ነው። ብዙ ጊዜ ስለ ዓለም መጨረሻ ፍርድ ሲነገር የሚመጣብን ነገር የጭንቀት ስሜት ሊሆን ይችላል፣ ወይም ደግሞ ምናልባት ጆሮአችን ለምዶታልና ምንም ላይሰማን ይችል ይሆናል። ምንም አይሰማንም ስንል ሊመጣ ያለውን ቅጣት አንፈራም ወይም በተዘጋጀው ዘላለማዊ ሽልማት አንደሰትም። ቅዱስ አጎስጢኖስ እንደዚህ አይነት ሰዎችን እንዲህ ይላቸዋል፣ እንዴት አድርገን ነው ክርስቶስን የምንወደው? ስንፈራ አያሳፍረንም። እንወደዋለን እንላለን፣ ግን መምጣቱ ደግሞ ያስፈራናል። እንደምንወደውስ እርግጠኞች ነን ወይስ ኃጢአታችንን ነው የምንወደው? ስለዚህ ኃጢአታችንን እንጥላ፣ እሱን እንውደድ። እኛ ወደድንም አልወደድንም፣ ፈለግነውም አልፈለግነውም እሱ ይመጣል። አሁን አይሆንም ወይም ደግሞ በፍጹም አይመጣም ብለን አናስብ፣ እሱ ይመጣል። ጊዜውን እንደማታውቁ ደግሞ ታውቃላችሁ። ጊዜውን አለማወቃችን ግን እርሱ ከመምጣት አያግደውም ማለት ነው። ተዘጋጅተን ልንኖር ይገባናል። ቅዱስ ሉቃስ በኖ ጊዜ እንደነበረው አይነት እንዳለው አሁንም ቢሆን ኖ በነበረበት ጊዜ እንደነበሩ ሰዎች የሚኖሩ አሉ። በኖ ጊዜ ከነበሩ ሰዎች አንዱ ራሱ ኖና ቤተሰቦቹ ሲሆኑ፣ ሌሎች ደግሞ የጥፋት ውኃ የወሰዳቸው ናቸው። እንደ እግዚአብሔር ፍቃድ የሚኖሩና የሚመላለሱ የሕይወታቸው ትርጉም የገባቸው ሰዎች ዛሬም ሲኖሩ፣ በተቃራኒው ደግሞ የመኖራቸው የሕይወታቸው ትርጉም የጠፋባቸው እግዚአብሔር እንደሌለ አድርገው የሚኖሩ ከየት እንደመጡ ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ወይም አውቀው ማወቅ የማይፈልጉ አሉ። ክርስቲያን መሆን ማለት
እግዚአብሔር እንዳለ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን በተቀረው እንደ ፍላጎት መኖር የሚመስላቸው ጥቂት አይደሉም። እንደዚህ አይነት ሰዎች በአካባቢያችን በቤታችን ውስጥ ሊኖሩ ወይም ዳግሞ እኛ ራሳችን ልንሆን እንችላለን። ስለዚህ ቅዱስ ጳውሎስና ቅዱስ ጴጥሮስ እንደመከሩን በመንፈሳዊነት እንኖር። በዚያች ቀን ያለ ነውርና ነቀፋ እንድንገኝ ተክተን እንስራ። ጊዜ የሚሰጠን እኛ እንድንድን ነውና ጊዜያችንን እንጠቀምበት። አሮጌ ዓመት ብለን ለአዲሱ ስንዘጋጅ አሁን የሚገባደደውን ዓመት በዛሬዎቹ መንባባት ዓይን በመመርመር ለመጪው አዲስ አቅጣጫን እንያዝ። በቅርቡ የመለላ ጸሎት ስናደርስ በፍልሰታ የጾም ሰሞን ማለት ነው፣ እነዚያ ያማሩ ልብሶችን ይለብሱ የነበሩ ነገሥታት ዛሬ የት አሉ? እነዚያ የእምነትን ትምህርት ያስተምሩ የነበሩ ጳጳሳት፣ የመለኮትን ሥጋ መለኮት ይፈትቱ የነበሩ የሚቀድሱ የነበሩ ካህናት፣ እንደ ንፋስ ይወናጨፉ የነበሩ ዲያቆናት የት አሉ ሲል ይቆዩና በስተመጨረሻም ኃጢአትን እንጂ ሞትን አትፍሩ ይላል። ይህ ሁሉ እኛ የራሳችንን ክርስቲያናዊ ሕይወት እንድንመረምር ነውና ከጥቂት ቀናት በኋላ ለምንቀበለው አዲስ ዓመት ባደረገልን ሁሉ እግዚአብሔርን እያመሰገንን በበኩላችን ደግሞ ለበደልነው ፍቃዱን ችላላልንበት አጋጣሚ ሁሉ እግዚአብሔር እንዲምረንና ለመጪው እንዲያግዘን ጸሎት በማድረግና በመዘጋጀት አዲሱን ዓመት ልንቀበል ይገባናል። አዲስ ዓመት አዲስ ተስፋ፣ በአዲስ ዓመት አዲስ ሕይወት፣ በአዲስ ዓመት አዲስ የክርስትና ሕይወት፣ በአዲስ ዓመት የመታረቅ የመተሳሰብ የወዳጅነት ስሜቶችን ልናሳድግ ይገባል። የክርስቲያኖች ሁሉ እናት የሆነችው እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትርዳን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው።

አድማጮቻችን የዛሬው የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ጳጉሜ 2/2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በአዲስ አበባ ልደታ ማርያም ካቴድራል የሊቀ ጳጳሳት መንበር የርክክብ መርሃ ግብር መካሄዱን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በኢትዮጵያ የቀን አቆጣጠር ዛሬ ሰኞ ጳጉሜ 2/2018 ዓመተ ምህረት የመጨረሻው ሰኞ መሆኑን በማስመልከት የእግዚአብሔር ስም ይመስገን በሚል አርዕስት ያዘጋጀነውን አንድ ወቅታዊ አስተንትኖ ወደ እናንተ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸው ተገለጸ። ዘገባውን መብራቱ ኃይለ ጊዮርጊስ እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘወትር እሁድ ዕለት በዕለቱ ሥርዓት አምልኮ ላይ በሚነበበው የመጽሐፍ ቅዱስ ቃላት ላይ ተንተርሰው አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በጳጉሜ 1 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ባደረጉት

አስተንትነው ቅሬታዎችና አመቶች ሽባ ያደርጉናል ወንጌል ግን ነጻነትን ያስተምረናል ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን አስተንትነው ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buona domenica! Parola di Dio proclamata nella liturgia di questa domenica ci offre alcuni criteri fondamentali di pensiero e di azione.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ዕለተ ሰንበት ሥርዓተ አምልኮ ላይ የተነበበልን የእግዚአብሔር ቃል ለአስተሳሰብና ለተግባር መሰረታዊ መስፈርቶችን ይሰጠናል። በሮም መልእክት ላይ ያንዳንዱ ትእዛዝ ባልንጀራህን እንደራስ ውደድ በሚለው ቃል ተጠቃሏል። ወደ ሮም ሰዎች ምዕራፍ 13 ቁጥር 9 ላይ እንደተገለጸው ቅዱስ ጳውሎስ በእነዚህ ነጥብ ላይ አጥብቆ የሚናገረው በጣም ኃይለኛ በሆነ ምስል ነው። ይህም በጌታ ጸሎት ውስጥም ታይቷል። እንዲህ ሲል ጽፏል፣ እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሟልና ይለናል። ወደ ሮም ሰዎች ምዕራፍ 13 ቁጥር 8 ላይ እንደተገለጸው ኢየሱስ ይቅርታን እንደ ዕዳ አድርገን በመቁጠር እንድንለምንና እንድንለማመድ አስተምሮናል። ሆኖም እርስ በርሳችን የምንበዳደርበት አንድ ዕዳ አለ። ይህም የጋራ ፍቅር ዕዳ ነው። የተቀበልነው ትኩረት፣ እንክብካቤና መልካምነት ሁሉ የበለጠ ነጻና ኃላፊነትን የመሸከም አቅም ያስገኝልናል። በዛሬው ዕለተ ሰንበት በተነበበልን ቅዱስ ወንጌል ውስጥ ኢየሱስ ያንዳንዱ ክርስቲያን በማህበረሰብ የጋራ ፍቅርን እንዲለማመድ ቢያንስ ሁለት መንገዶችን ይጠቁማል። የመጀመሪያው በወንድማማችነት መንፈስ እርማት የማድረግ ችሎታን ማግኘት ነው። ይህ ግልጽነትንና ቀስ በቀስ አቀራረብን የሚጠይቅ ስስ ጥበብ ነው። እርስ በርሳችሁ በሐቀኝነት መነጋገር፣ በመጀመሪያ ፊት ለፊት ከዚያም አስፈላጊ ከሆነ ከሁለት ወይም ከሶስት ሌሎች ሰዎች ጋር እና በመጨረሻም አስፈላጊ ሲሆን ከመላ ማህበረሰብ ጋር ማለትም ዑነታውን መጋፈጥና ችግሮችንና ግጭቶችን ወደ እድገት እድሎች መለወጥ ማለት ነው። በሌሎች ላይ ማግሮምረምና ክፉ ነገር መናገር ቀላል ነው፣ ነገር ግን ምንም አይጠቅምም እና ብዙ ሁኔታዎች ሽባ ያደርጉናል። ቅዱስ ወንጌል በምትኩ በፍቅር የሚመጣውን ነጻነት ያስተምረናል። እንደ ወንድማማቾችና እህቶች እርስ በርሳችን የምንዋደድ ሁለተኛ መንገድ አለ። ይህም ለኢየሱስ የምናደርገውን ጸሎታችንን እንኳን የሚለውጥ ነው። ይህም በግጭቶች ውስጥ ብቻ ሳይሆን የእግዚአብሔርን ስጦታ ስንጠይቅም መስማማት እንዳለብን የሚያስተምረን ነው። ጌታ እንዲህ ይላል፣ ደግሞ እውነት እላችኋለሁ ከእናንተ ሁለቱ በምድር ላይ በሚለምኑበት በማንኛውም ነገር ሁሉ ቢስማሙ በሰማይ ያለው አባቴ ጸሎታቸውን ይፈጽምላቸዋል ይለናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ እንደተገለጸው ይህ ቃል ኪዳን የጋራ ፍላጎቶች፣ የጋራ ሐዘኖችና የጋራ ተስፋዎች ሊኖረን እንደሚችልና በጸሎት አማካኝነት በአንድነት ማደግ እንደምንችል ያሳያል። ያለ እምነት እያንዳንዱ ሰው ብቸኝነት ሊሰማውና ሌሎችን ሊጠራጠር ይችላል። እንደ እንግዶችና ጠላቶች አድርጎ ሊያያቸውም ይችላል። በጸጋ ግን እርስ በርሳችን መገናኘት፣ ይቅር መባባልና በጌታ እርስ በርሳችን መደማመጥ የምንችል ወንድማማቾችና እህቶች እንሆናለን ማለት ነው። ከመላኩ ብስራት በኋላ ወደ አክስቷ ኤልሳቤጥ ቤት በፍጥነት ሄዳ የእርግዝናን ደስታና ችግር ያጋራች ማርያም እኛንም የወንድማማችነት ፍቅር አስደሳች ዕዳ እንድታስተምረን እንጠይቃት።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትላንት ጳጉሜ 1 2018 ዓ.ም ተመረጠ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በእለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን የቅዱስ ወንጌል አስተንትነው ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸው ተገለጸ። ዘግባውን መብራት ወልደ ጊዮርጊስ እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን አመጽ እንዲቆም ጥሪያቸውን በድጋሚ አቅርበዋል። እናም በቅርቡ በዩክሬን ውስጥ በተለያዩ ከተሞችና የሲቪል መሰረተ ልማቶች ላይ የተፈጸመውን የአመጽ ጥቃቶችና የንጹሃን ሰዎች ሞት በመከተሉ የተነሳ በጣም አዘናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድለት በዩክሬን ከተሞችና በሲቪል መሰረተ ልማቶች ላይ የተከሰቱትን የተጠናከሩ ጥቃቶችን ዜና በሐዘን ልብ እየተከታተሉ መሆናቸውን ገልጸዋል። ሩሲያ በበጋው ወቅት የሲቪል ኢላማዎችን ጨምሮ በዩክሬን ላይ የምታደርገው ጥቃቶችን ጨምሯል። በቅርቡ ሳምንታት ውስጥ ዩክሬን እንደ ፓትሪዮት ከአየር ወደ አየር የሚሳይል መከላከያ ስርዓት ባሉ በምዕራባውያን በሚቀርቡ የአየር መከላከያ ስርዓቶች ላይ በጣም ዝቅተኛ የሆነ ስኬት እያሳየች ስትሄድ፣ ተጨማሪ የሩሲያ የአየር ጥቃቶች ኢላማዎችን እየመቱ ነው። ባለፉት ጥቂት ቀናት ውስጥ በዩክሬን በሩሲያ የሚሳይልና ድሮን ጥቃቶች በደርዘን የሚቆጠሩ ሰዎች ተገለዋል። ሩሲያ ጥቃቶቹ በወታደራዊ ኢላማዎች ላይ ያነጣጠሩ ናቸው ብትልም የቅርብ ጊዜ ጥቃቶችና በዋና ዋና የህዝብ ማዕከላት ውስጥ ያሉ የጋራ መኖሪያ ህንጻዎች፣ የግል ቤቶችና የህዝብ መጓጓዣ መንገዶች ወደ ፍርስራሽነት ተለውጠዋል። እሁድ ጳጉሜ 1 2018 ዓ.ም በሳምንታዊው የመላእክ እግዚአብሔር ጸሎት ማብቂያ ላይ በሰጡት አስተያየት ርዕሰ ሊቃነ ጳጳሳት ሊዮ ለዓመታት በችግርና በፍርሃት ውስጥ የኖሩትን ሰዎች ስቃይ ልቤን እያሳዘነው ይገኛል ሲሉ ተናግረዋል። አመጽን ለማስቆምና ውድቀቱን ለማስቆም ልቦችን ለውይይትና ለሰላም እንክፈት የሚለውን ጥሪ በድጋሜ አድሰዋል። በተለይም ቅዱስ አባታችን በቅርብ ጊዜ ድርድሩን ለማስቀጠል የተደረጉ ጥረቶች ተጨባጭ ፍሬ የሚያፈሩና ለዲፕሎማሲያዊ መንገድ የሚጠርጉ ይሆናሉ የሚል ተስፋ እንዳላቸውም ገልጸዋል። የአሜሪካ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ቅዳሜ ዕለት ነሐሴ 30 2018 ዓ.ም ከሩሲያ ፕሬዚደንት ቭላድሚር ፑቲን ጋር ለመነጋገር ወደ ሩሲያ ተጉዘዋል። እነዚህ ልዑካን ቡድን እንደ አውሮፓውያኑ የቀን አቆጣጠር በ2022 ዓ.ም ለዓመታት ዝቅተኛ ደረጃ ግጭት ከተከሰተ በኋላ ዩክሬንን ሙሉ በሙሉ ወረራ ከጀመሩት ፕሬዚደንት ቭላድሚር ፑቲን ጋር ተወያይተዋል። ሁለቱ ልዑካን እሁድ ዕለት በኪየቭ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ለመገናኘትም ቀጠሮ ይዘው እንደነበረ ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ እሁድ ዕለት ንግግራቸውን የደመደሙት በዓለም ላይ ባሉ ግጭቶች ሁሉ ስምምነት እንዲሰፍን ለጸሎት ጥሪ በማቅረብ እንደነበረም ተዘግቧል።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በአዲስ አበባ ልደታ ማርያም ካቴድራል የሊቀ ጳጳሳት መንበር የርክክብ መርሃ ግብር መካሄዱ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
2: ለ27 ዓመታት ያክል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የእረኝነት ኃላፊነታቸውን በታማኝነት ቤተ ክርስቲያንን በመምራት ሲያገለግሉ የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ጳጉሜ 1 ቀን 2018 ዓመተ ምህረት በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የልደታ ማርያም ካቴድራል በተካሄደ መስዋዕተ ቅዳሴ የሊቀ ጳጳስነት መንበሩን ለብፁዕ አቡነ ተስፋ ስላሴ አስረክበዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የልደታ ማርያም ካቴድራል በተካሄደው የርክክብ መርሃ ግብር ላይ በኢትዮጵያ የቅድስት መንበር ተወካይ ብፁዕ አቡነ ብሪያን ኡዳጉዌን ጨምሮ ብፁዓን ጳጳሳት፣ የዲፕሎማቲክ ማህበረሰብ አባላት፣ ካህናት አባቶች፣ ደናግላን፣ በርካታ ቁጥር ያላቸው ምዕመናንና ወጣቶች ተገኝተዋል። በመርሃ ግብሩ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት በቅድስት መንበር ተወካይ የቀረበ ሲሆን ብፁዕነታቸው በደብዳቤያቸው የብፁዕ አቡነ ተስፋ ስላሴን የሊቀ ጳጳስነት ሹመት የሚገልጽ መልእክት እንዲሁም የቅዱስነታቸው የአብሮነትና የምስጋና መልእክት አቅርበዋል። ለ27 ዓመታት ያክል በሊቀ ጳጳስነት ያገለገሉት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደምሮ ሱራፌል ሐምሌ 7 ቀን 1940 ዓመተ ምህረት በሐረርጌ ጨለለቃ በሚባል ስፍራ የተወለዱ ሲሆን በ1956 ዓመተ ምህረት የላዛሪስት ንዑስ ዘርዓ ክህነት እንደገቡ በኢትዮጵያና በእንግሊዝ ሀገር የፍልስፍናና የነገረ መለኮት ትምህርት እንደተማሩ ሰኔ 27 ቀን 1968 ዓመተ ምህረት ደግሞ በኢትዮጵያ ማዕረገ ክህነት እንደተቀበሉ የህይወት ታሪካቸው ያሳያል። ብፁዕ ካርዲናል ብርሃነ ኢየሱስ በሮም ተጨማሪ ጥናት ካደረጉ በኋላ በሐዋርያዊ በትምህርትና በህንጸት አገልግሎቶች በተለያዩ ቦታዎች በማገልገል በ1984 ዓመተ ምህረት የብፁዕ አቡነ ፍቅረ ማርያም እንደራሴ በመሆን ወደ ጅማ አቅንተው ያገለገሉ ይያሉ። ጳጉሜ 3 ቀን 1986 ዓመተ ምህረት የጅማ ቦንጋ ሐዋርያዊ አስተዳዳሪ ሆነው ያገለገሉ በወቅቱ በነበሩት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተሹመዋል። ይህንን አገልግሎታቸውን በትጋትና የምእመናንን ፍላጎት ለማሟላት በመጣር ሲያገለግሉ ቆይተው ህዳር 12 ቀን 1990 ዓ.ም የአዲስ አበባ ሀገረ ስብከት ረዳት ጳጳስ ሆነው እንዲሰሩ አሁንም በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የተሾሙ ሲሆን ይህንን ተከትሎ ሲመተ ጵጵስናቸውም በአዲስ አበባ ልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን ጥር 17 ቀን 1990 ዓ.ም በብፁዕ ካርዲናል ጳውሎስ ጻድዋ እጅ በመስራቅ አብያተ ክርስቲያናት ህገ ቀኖና ደንብና ስርዓት ተከናውኗል። ብፁዕነታቸው በ1991 ዓመተ ምህረት ብፁዕ ካርዲናል ጳውሎስን በመተካት በኢትዮጵያ ካቶሊካዊ ቤተ ክርስቲያን የሊቀ ጳጳስነት ኃላፊነት የተረከቡ ሲሆን ከ1992 ዓመተ ምህረት አንስቶ የኢትዮጵያ ካቶሊካዊ ቤተ ክርስቲያን የጳጳሳት ጉባኤ ፕሬዝዳንት በመሆን የላቀ መንፈሳዊ አመራር ሲሰጡ የቆዩ ሲሆን ከ1995 ዓመተ ምህረት ጀምሮ ቅድስት መንበር የምስራቅ አብያተ ክርስቲያናት ጽህፈት ቤት በአማካሪነት ተሹመዋል። ከዚህም በተጨማሪ በ1998 ዓመተ ምህረት የቅዱስ ቶማስ አኳይነስ የኢትዮጵያ ካቶሊክ ዩኒቨርሲቲን በማቋቋም ከፍተኛ ሚና የተጫወቱ ሲሆን የዩኒቨርሲቲው ቻንስለር በመሆን ሲያገለግሉም ቆይተዋል። ከ2006 ዓ.ም ጀምሮ ኢትዮጵያ በአባልነት የምትገኝበትን የምስራቅ አፍሪካ ካቶሊክ ጳጳሳት ጉባኤን በሰላምና በወንድማማችነት እሴቶች ዙሪያ በበላይ ጠባቂነት እንዲሁም በ2007 ዓ.ም የዚሁ ጉባኤ የሊቀመንበር በመሆን ለአራት ዓመታት የመሩ ሲሆን ታህሳስ 26 ቀን 2007 ዓ.ም በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለካርዲናልነት ማዕረግ ከጣጩ በኋላ የካቲት 7 ቀን 2007 ዓ.ም የካርዲናልነት ማዕረግን ተቀብለዋል። ብፁዕ ካርዲናል ለአገር ሰላምና እርቅ ከፍተኛ ትኩረት በመስጠት የካቲት 2011 ዓ.ም በኢፌዴሪ ፓርላማ የእርቀ ሰላም ኮሚሽን ፕሬዝዳንት ሆነው በመመረጥ በአገሪቱ ዘላቂ ሰላም እንዲሰፍን ከሌሎች የሃይማኖት አባቶች በርካታ አካላት ጋር በመቀናጀት ዘርፈ ብዙ ተግባራትን በማስተባበር አገልግለዋል። ከ1991 እስከ 2018 ዓመተ ምህረት ለ27 ዓመታት ያህል የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ፕሬዝዳንት ሆነው ላለፉት 27 ዓመታት ያገለገሉት ብፁዕ ካርዲናል ብርሃነ ኢየሱስ በሐዋርያዊና በአስተዳደራዊ አገልግሎታቸው ዘመን አገልግሎቷን እያሳደገችና እያሰፋች ባለችው የኢትዮጵያ ካቶሊካዊት ቤተክርስቲያን እጅግ በርካታና ዘርፈ ብዙ አስተዋጽኦ ያበረከቱ ሲሆን ብፁዕነታቸው የእምድብርና የባህር ዳር ደሴ ሀገረ ስብከቶች እንዲመሰረቱ ከፍተኛውን ኃላፊነት በመወጣት ሊቋቋም በማድረግ እንዲሁም በአሁኑ ወቅት የ13ቱንም የኢትዮጵያ ሀገረ ስብከትን የሚመሩትን ብፁዓን ጳጳሳት ቅብአተ ጵጵስናን የመሩ ሲሆን በጡረታ እረፍት ላይ ያሉ ጳጳሳትን ጨምሮ ከ21 በላይ ጳጳሳትን መቀባታቸው፣ ከ45 በላይ ካህናትና እጅግ በርካታ ደናግል እንዲሁም በተለያየ ጥሪ ቤተ ክርስቲያንን የሚያገለግሉ ምዕመናንን ማብቃታቸውን ችለዋል። የኢትዮጵያና ኤርትራ ጳጳሳት ጉባኤ ፕሬዝዳንትነትን ጨምሮ ለበርካታ ዓመታት በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሀገር በክልልና በዓለም አቀፍ ደረጃ በአመራርነት ያገለገሉት ብፁዕ ካርዲናል ብርሃነ ኢየሱስ ለቅድስት መንበር ለቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያቀረቡት የጡረታ እረፍት ጥያቄ ባሳለፍነው ግንቦት ወር 2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተቀባይነት ያገኘ ሲሆን በዚህም መሰረት ለተተኪያቸው ለብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሊቀ ጳጳስነትን ኃላፊነታቸውን በማስረከብ በካርዲናልነታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማማከራቸውን እንደሚቀጥሉና በኢትዮጵያ ካቶሊካዊት ቤተ ክርስቲያንም በሐዋርያዊ አገልግሎቶች ድጋፋቸውን በጳጳሳት ጉባኤ በአዲስ አበባ ሀገረ ስብከትና በልዩ ልዩ ሁኔታዎች በሚቀርብላቸው ግብዣ መሰረት አገልግሎታቸውን የሚቀጥሉ ይሆናልም ተብሏል። አዲስ የተሾሙት ሊቀ ጳጳስ ተስፋ ስላሴ እንደ አውሮፓውያን አቆጣጠር መስከረም 22 ቀን 1969 ዓ.ም በሐረር የተወለዱ ሲሆን ከልጅነታቸው ጀምሮ የቤተሰባቸው መኖሪያ በሆነው አዲስ አበባ ማደጋቸውና አዲስ አበባ በሚገኘው የካፑቺን ፍራንቺስካውያን አገልግሎት በሚሰጠው የቅዱስ መድኃኔዓለም ካቶሊካዊ ቤተክርስቲያን ውስጥ ማደጋቸው እንደ አውሮፓውያን አቆጣጠር በ1986 ዓ.ም የኮምቦኒ ሚስዮናውያን የመጀመሪያ ምዕራፍ ስልጠና መግባታቸው ሮም በሚገኘው የኮምቦኒ ሚስዮናውያን ተቋም ውስጥ ህዳር 1 ቀን 1994 ዓ.ም መጨረሻ መሐላቸውን መፈጸማቸውን ጥር 6 ቀን 1995 ዓ.ም በሮም ድቁና መቀበላቸውን ነሐሴ 26 ቀን 1995 ዓ.ም በአዲስ አበባ ሀገረ ስብከት በሚገኘው በመድኃኔዓለም ቁምስና ማዕረገ ክህነት መቀበላቸውን ሮም በሚገኘው በጳጳሳዊ ግሪጎሪያን ዩኒቨርሲቲ ከፍተኛ የነገረ መልኮት ትምህርታቸውን ማጠናቀቃቸው የህይወት ታሪካቸው ይገልጻል። በጽዋ አቡነ ተስፋ ስላሴ እንደ አውሮፓውያን አቆጣጠር ከ2005 እስከ 2009 ዓ.ም የኢትዮጵያ የኮምቦኒ ሚስዮናውያን የበላይ ኃላፊ ሆኖ ያገለገሉ ሲሆን በዚህም ወቅት የኢትዮጵያ ገዳማበት የበላይ አለቆች ጉባኤ ፕሬዝዳንት ሆነውም አገልግለዋል። እንደ አውሮፓውያን አቆጣጠር ሰኔ 12 ቀን 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጽዋ አቡነ ተስፋ ስላሴን የአዲስ አበባ ሀገረ ስብከት አዲሱ ሊቀ ጳጳስ እንዲሆኑ የሾሟቸው ሲሆን በዚህ አገልግሎት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደምሮ ሱራፊልን ተክተው የኢትዮጵያ ካቶሊክ ቤተክርስቲያን አዲስ አገልግሎት ምዕራፍ ጀምረዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ በኢትዮጵያ የቀን አቆጣጠር ዛሬ ሰኞ ጳጉሜ 2/2018 ዓመተ ምህረት የመጨረሻው ሰኞ መሆኑን በማስመልከት የእግዚአብሔር ስም ይመስገን በሚል አርዕስት ያዘጋጀነውን አንድ ወቅታዊ አስተንትኖ እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
0: የእግዚአብሔር ስም ይመስገን። እግዚአብሔር ሰይጣንን አገልጋይን ኢዮብን ልብ ብለህ አየኸውን? እርሱን የመሰለ ታማኝና ደግ ሰው በምድር አይገኝም። እርሱ ከክፋት ሁሉ ርቆ እኔን የሚፈራ ቅን ሰው ነው አለው። ሰይጣንም ደግሞ ጥቅም የማይገኝበት ቢሆን ኖሮ አንተን የሚፈራ ይመስልሃልን? እርሱ አንተን የሚፈራ እርሱንና ልጆቹን ያለውንም ንብረት ሁሉ በደህና ስለ ጠበክለት የሚሠራውን ሁሉ ስለ ባረክለትና ስፍር ቁጥር የሌለው የከብት መንጋ ስለ ሰጠኸው ነው። ነገር ግን አሁን ያለውን ሀብት ሁሉ ብትወስድበት ፊት ለፊት ይሰድብሃል እያለው መለሰ። እግዚአብሔርም ሰይጣንን ከነፍሱ በስተቀር በኢዮብ ላይ ሙሉ ሥልጣን ሰጠው፣ በእጁ ላይ ጣለለት። ሰይጣንም ኢዮብን የፈለገውን አድርጎ ሊያሳስተውና አምላኩን እንዲሳደብ ሊያደርግ ታጥቆ ተነሳ። በአንድ ጊዜ ጭካኔ በተሞላበት ሁኔታ በሬዎቹ፣ አህዮቹ፣ በጎቹ፣ ግመሎቹ እንዲጠፉ፣ ልጆቹና አገልጋዮቹ እንዲሞቱ አደረጋቸው። ኢዮብ ይህንን ሲሰማ በልቡ በጣም ቢያዝንም እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን፣ መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ እንደተገለጸው በማለት ይመልስ ነበር። ይህ ሁሉ መከራ ሲያገኘው ከአፉ መጥፎ ቃል አልወጣም። በእግዚአብሔር ላይ አልተቆጣም፣ በሰይጣንም አልተሸነፈም። እንደገና አብልጦ ፈተነው፣ ከራሱ እስከ እግሩ ድረስ ቁስል በቁስል አደረገው። ኢዮብ ሰው ተጠይፎት በአንድ ገለልተኛ ቦታ አስቀመጡት። በዚያም በሰይጣን አልተሸነፈም፣ አምላኩንም አልካደም። ከዚህ መዓት እንዲያመልጥ ተራግሞ እንዲሞት ስትመክረው የነበረችውን ሚስቱን እንዴት የሞኝ ሴት ንግግር ትናገር ያለሽ? እግዚአብሔር መልካም ነገር ሲሰጠን በደስታ እንቀበላለን። ታዲያ መከራ ሲያመጣብን በእርሱ ላይ ማጉረምረም ይገባናል ልን? እያለ መለሰላት። ኢዮብ እግዚአብሔርን ከልቡ ያገለግለው ነበር። እግዚአብሔር በበኩሉ ኢዮብን ጻድቅ በመሆኑ ይወደው ነበር፣ ግን ከፈተና ነጻ አላደረገውም። እግዚአብሔር ቅዱሳን ከሁሉ አብልጦ ይፈትናቸዋል። ይህ ደግሞ ጠልቷቸው አይደለም ወዷቸው ነው እንጂ። ይህን የሚልክባቸውን ፈተና አሸንፈው በመንግሥተ ሰማያት የበለጠ ክብር እንዲያገኙ ብለው ነው የሚፈትናቸው። እግዚአብሔር ጻድቃንን ፈተናቸው፣ ሁሉንም ብቁ ሆኖ አገኛቸው፣ መጽሐፈ ጥበብ ምዕራፍ 3 ቁጥር 5 ላይ እንደተገለጸው ይላል በማለት ተናግሮ ነበር ጠቢቡ ሰለሞን። ሰይጣን ኢዮብ እግዚአብሔርን የሚፈራውና የሚያከብረው መሆኑ ሲረዳ ሀብት ስለሰጠው የሚጠቅመውን ተመልክቶ ነው እግዚአብሔርን ቢተውና መቅሰፍት ቢወርድበት በረገመውና ከርሱ በራቀ ነበር ብሎ ተናግሮ ነበር ግን ውሸት ሆኖ ቀረ። ኢዮብ በጭንቀት ጊዜ እንኳን እግዚአብሔርን ማመስገን አልተወም። እግዚአብሔር ትቶት ሳለ ተስፋ አልቆረጠም፣ በመጀመሪያው እምነቱ ጸንቶ ተገኘ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ እግዚአብሔር መልካም ነገር ሲሰጠን በደስታ እንቀበላለን። ታዲያ መከራ ሲመጣብን ለምንድን ነው የማንቀበለው? የእግዚአብሔር ስም የተመሰገነ ይሁን፣ ለምንድን ነው ማንለው? እያለ ኢዮብ እግዚአብሔርን አመሰገነ፣ መከራውንም በትዕግሥት ተቀበለ። በብርቱ ፈተና ጊዜ እግዚአብሔርን መፍራት አልተወም፣ የሚያንጽ ትዕግሥትና ትሕትናን አሳየ። እግዚአብሔር ሲያዋርደውና ሲያስንቀው ሲያሰቃየው እንኳን አልተወውም። የእምነቱን ጽናትና ትዕግሥት ተመልክቶ እግዚአብሔር ወስዶበት የነበረውን ሁሉ እጥፍ አድርጎ መለሰለት። በፈተናዎችና በጭንቀቶች ጊዜ ጻድቁ ኢዮብን እናስታውስ። እግዚአብሔር የሚወርድብንን መከራ በትዕግሥት እንሸከመው። ልክ እንደ ኢዮብ እግዚአብሔር ሰጠኝ፣ እግዚአብሔር ወሰደብኝ፣ የእግዚአብሔር ስም የተመሰገነ ይሁን እያልን እግዚአብሔር ስለ ሰጠን መልካም ነገር በደስታ እንደምንቀበለው ሁሉ ክፉንም ለምን አንቀበልም? የእግዚአብሔር ስም የተመሰገነ ይሁን እንበል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ለዛሬ ሰኞ ጳጉሜ 2 የዓመቱ የመጨረሻ እሁድ ማለት ነው የ2018 ዓ ም የሆናችሁ ዘንድ የእግዚአብሔር ስም የተመሰገነ ይሁን በሚል አርዕስት የኢዮብን ፈተናና ፈተናውን በእግዚአብሔር ላይ በነበረ ታላቅ እምነት መወጣቱን የሚያመለክት አስተንትኖ ነበር ያስደመጥናችሁ። መልካም አዲስ ዓመት የሆንላችሁ ዘንድ ከወዲሁ በድጋሜ ለእናንተ መልካም ምኞታችንን መግለጽ እንወዳለን። የእግዚአብሔር ስም የተመሰገነ ይሁን።
1: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ጳጉሜ 2 2018 ዓ ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ11

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ጳጉሜ 2 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በአዲስ አበባ ልደታ ማርያም ካቴድራል የሊቀ ጳጳሳት መንበር የርክክብ መርሃ ግብር መካሄዱን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በኢትዮጵያ የቀን አቆጣጠር ዛሬ ሰኞ ጳጉሜ 2 2018 ዓ.ም የመጨረሻው ሰኞ መሆኑን በማስመልከት የእግዚአብሔር ስም ይመስገን በሚል አርዕስት ያዘጋጀነውን አንድ ወቅታዊ አስተንትኖ ወደ እናንተ እናቀርብላችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን በመመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸው ተገለጸ። ዘገባውን መብራቱ ኃይለ ጊዮርጊስ እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘወትር እሁድ ዕለት በዕለቱ ሥርዓት አምልኮ ላይ በሚነበበው የመጽሐፍ ቅዱስ ቃላት ላይ ተንተርሰው አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በጳጉሜ 1 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ባደረጉት አስተንትነው ቅሬታዎችና ሐሜቶች ሽባ ያደርጉናል፣ ወንጌል ግን ነጻነትን ያስተምረናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buona domenica! Parola di Dio proclamata nella liturgia di questa domenica ci offre alcuni criteri fondamentali di pensiero e di azione.
1: ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ። በዛሬው ለተሰንበት ሥርዓት አምልኮ ላይ የተነበበልን የእግዚአብሔር ቃል ለአስተሳሰብና ለተግባር መሰረታዊ መስፈርቶችን ይሰጠናል። በሮም መልእክት ላይ ያንዳንዱ ተእዛዝ ባልንጀራህን እንደራስ ውደድ በሚለው ቃል ተጠቃሏል። ወደ ሮም ሰዎች ምዕራፍ 13 ቁጥር 9 ላይ እንደተገለጸው ቅዱስ ጳውሎስ በእነዚህ ነጥብ ላይ አጥብቆ የሚናገረው በጣም ኃይለኛ በሆነ ምስል ነው። ይህም በጌታ ጸሎት ውስጥም ታይቷል። እንዲህ ሲል ጽፏል፣ እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሟልና ይለናል። ወደ ሮም ሰዎች ምዕራፍ 13 ቁጥር 8 ላይ እንደተገለጸው ኢየሱስ ይቅርታን እንደ ዕዳ አድርገን በመቁጠር እንድንለምንና እንድንለማመድ አስተምሮናል። ሆኖም እርስ በርሳችን የምንበዳደርበት አንድ ዕዳ አለ። ይህም የጋራ ፍቅር ዕዳ ነው። የተቀበልነው ትኩረት፣ እንክብካቤና መልካምነት ሁሉ የበለጠ ነጻና ኃላፊነትን የመሸከም አቅም ያስገኝልናል። በዛሬው ለተሰንበት በተነበበልን ቅዱስ ወንጌል ውስጥ ኢየሱስ ያንዳንዱ ክርስቲያን በማህበረሰብ የጋራ ፍቅርን እንዲለማመድ ቢያንስ ሁለት መንገዶችን ይጠቁማል። የመጀመሪያው በወንድማማችነት መንፈስ እርማት የማድረግ ችሎታን ማግኘት ነው። ይህ ግልጽነትንና ቀስ በቀስ አቀራረብን የሚጠይቅ ስስ ጥበብ ነው። እርስ በርሳችሁ በሐቀኝነት መነጋገር፣ በመጀመሪያ ፊት ለፊት ከዚያም አስፈላጊ ከሆነ ከሁለት ወይም ከሶስት ሌሎች ሰዎች ጋር እና በመጨረሻም አስፈላጊ ሲሆን ከመላ ማህበረሰብ ጋር ማለትም ኡነታውን መጋፈጥና ችግሮችንና ግጭቶችን ወደ እድገት እድሎች መለወጥ ማለት ነው። በሌሎች ላይ ማግሮምረምና ክፉ ነገር መናገር ቀላል ነው፣ ነገር ግን ምንም አይጠቅምም እና ብዙ ሁኔታዎች ሽባ ያደርጉናል። ቅዱስ ወንጌል በምትኩ በፍቅር የሚመጣውን ነጻነት ያስተምረናል። እንደ ወንድማማቾችና እህቶች እርስ በርሳችን የምንዋደድ ሁለተኛ መንገድ አለ። ይህም ለኢየሱስ የምናደርገውን ጸሎታችንን እንኳን የሚለውጥ ነው። ይህም በግጭቶች ውስጥ ብቻ ሳይሆን የእግዚአብሔርን ስጦታ ስንጠይቅም መስማማት እንዳለብን የሚያስተምረን ነው። ጌታ እንዲህ ይላል፣ ደግሞ እውነት እላችኋለሁ ከእናንተ ሁለቱ በምድር ላይ በሚለምኑበት በማንኛውም ነገር ሁሉ ቢስማሙ በሰማይ ያለው አባቴ ጸሎታቸውን ይፈጽምላቸዋል ይለናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ እንደተገለጸው ይህ ቃል ኪዳን የጋራ ፍላጎቶች፣ የጋራ ሐዘኖችና የጋራ ተስፋዎች ሊኖረን እንደሚችልና በጸሎት አማካኝነት በአንድነት ማደግ እንደምንችል ያሳያል። ያለ እምነት እያንዳንዱ ሰው ብቸኝነት ሊሰማውና ሌሎችን ሊጠራጠር ይችላል። እንደ እንግዶችና ጠላቶች አድርጎ ሊያያቸውም ይችላል። በጸጋ ግን እርስ በርሳችን መገናኘት፣ ይቅር መባባልና በጌታ እርስ በርሳችን መደማመጥ የምንችል ወንድማማቾችና እህቶች እንሆናለን ማለት ነው። ከመላኩ ብስራት በኋላ ወደ አክስቷ ኤልሳቤጥ ቤት በፍጥነት ሄዳ የእርግዝናን ደስታና ችግር ያጋራች ማርያም እኛንም የወንድማማችነት ፍቅር አስደሳች ዕዳ እንድታስተምረን እንጠይቃት።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትላንት ጳጉሜ 1 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በዕለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸው ተገለጸ። ዘግባውን መብራት ወለ ጊዮርጊስ እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ ልቤ ለመከራ ከተዳረገው የዩክሬን ሕዝብ ጋር ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን አመጽ እንዲቆም ጥሪያቸውን በድጋሚ አቅርበዋል። እናም በቅርቡ በዩክሬን ውስጥ በተለያዩ ከተሞችና የሲቪል መሰረተ ልማቶች ላይ የተፈጸመውን የአመጽ ጥቃቶችና የንጹሐን ሰዎች ሞት በመከተሉ የተነሳ በጣም ማዘናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በዩክሬን ከተሞችና በሲቪል መሠረተ ልማቶች ላይ የተከሰቱትን የተጠናከሩ ጥቃቶችን ዜና በሐዘን ልብ እየተከታተሉ መሆናቸውን ገልጸዋል። ሩሲያ በበጋው ወቅት የሲቪል ኢላማዎችን ጨምሮ በዩክሬን ላይ የምታደርገው ጥቃቶችን ጨምሯል። በቅርቡ ሳምንታት ውስጥ ዩክሬን እንደ ፓትሪዮት ከአየር ወደ አየር የሚሳይል መከላከያ ስርዓት ባሉ በምዕራባውያን በሚቀርቡ የአየር መከላከያ ስርዓቶች ላይ በጣም ዝቅተኛ የሆነ ስኬት እያሳየች ስትሄድ፣ ተጨማሪ የሩሲያ የአየር ጥቃቶች ኢላማዎችን እየመቱ ነው። ባለፉት ጥቂት ቀናት ውስጥ በዩክሬን በሩሲያ የሚሳይልና ድሮን ጥቃቶች በደርዘን የሚቆጠሩ ሰዎች ተገለዋል። ሩሲያ ጥቃቶቹ በወታደራዊ ኢላማዎች ላይ ያነጣጠሩ ናቸው ብትልም የቅርብ ጊዜ ጥቃቶችና በዋና ዋና የሕዝብ ማዕከላት ውስጥ ያሉ የጋራ መኖሪያ ሕንፃዎች፣ የግል ቤቶችና የሕዝብ መጓጓዣ መንገዶች ወደ ፍርስራሽነት ተለውጠዋል። እሁድ ጳጉሜ 1 2018 ዓ.ም በሳምንታዊው የመልአከ እግዚአብሔር ጸሎት ማብቂያ ላይ በሰጡት አስተያየት ርዕሰ ሊቃነ ጳጳሳት ሊዮ ለዓመታት በችግርና በፍርሃት ውስጥ የኖሩትን ሰዎች ስቃይ ልቤን እያሳዘነው ይገኛል ሲሉ ተናግረዋል። አመጽን ለማስቆምና ውድቀቱን ለማስቆም ልቦችን ለውይይትና ለሰላም እንክፈት የሚለውን ጥሪ በድጋሜ አድሰዋል። በተለይም ቅዱስ አባታችን በቅርብ ጊዜ ድርድሩን ለማስቀጠል የተደረጉ ጥረቶች ተጨባጭ ፍሬ የሚያፈሩና ለዲፕሎማሲያዊ መንገድ የሚጠርጉ ይሆናሉ የሚል ተስፋ እንዳላቸውም ገልጸዋል። የአሜሪካ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ቅዳሜ ዕለት ነሐሴ 30 2018 ዓ.ም ከሩሲያ ፕሬዚደንት ቭላድሚር ፑቲን ጋር ለመነጋገር ወደ ሩሲያ ተጉዘዋል። እነዚህ ልዑካን ቡድን እንደ አውሮፓውያኑ የቀን አቆጣጠር በ2022 ዓ.ም ለዓመታት ዝቅተኛ ደረጃ ግጭት ከተከሰተ በኋላ ዩክሬንን ሙሉ በሙሉ ወረራ ከጀመሩት ፕሬዚደንት ቭላድሚር ፑቲን ጋር ተወያይተዋል። ሁለቱ ልዑካን እሁድ ዕለት በኪየቭ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ለመገናኘትም ቀጠሮ ይዘው እንደነበረም ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ እሁድ ዕለት ንግግራቸውን የደመደሙት በዓለም ላይ ባሉ ግጭቶች ሁሉ ስምምነት እንዲሰፍን ለጸሎት ጥሪ በማቅረብ እንደነበረም ተዘግቧል።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በአዲስ አበባ ልደታ ማርያም ካቴድራል የሊቀ ጳጳሳት መንበር የርክክብ መርሃ ግብር መካሄዱ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
2: ለ27 ዓመታት ያክል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የእረኝነት ኃላፊነታቸውን በታማኝነት ቤተ ክርስቲያንን በመምራት ሲያገለግሉ የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ጳጉሜ 1 ቀን 2018 ዓመተ ምህረት በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የልደታ ማርያም ካቴድራል በተካሄደ መስዋዕተ ቅዳሴ የሊቀ ጳጳስነት መንበሩን ለብፁዕ አቡነ ተስፋ ስላሴ አስረክበዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የልደታ ማርያም ካቴድራል በተካሄደው የርክክብ መርሃ ግብር ላይ በኢትዮጵያ የቅድስት መንበር ተወካይ ብፁዕ አቡነ ብሪያን ኡዳጉዌን ጨምሮ ብፁዓን ጳጳሳት፣ የዲፕሎማቲክ ማህበረሰብ አባላት፣ ካህናት አባቶች፣ ደናግላን፣ በርካታ ቁጥር ያላቸው ምዕመናንና ወጣቶች ተገኝተዋል። በመርሃ ግብሩ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት በቅድስት መንበር ተወካይ የቀረበ ሲሆን ብፁዕነታቸው በደብዳቤያቸው የብፁዕ አቡነ ተስፋ ስላሴን የሊቀ ጳጳስነት ሹመት የሚገልጽ መልእክት እንዲሁም የቅዱስነታቸው የአብሮነትና የምስጋና መልእክት አቅርበዋል። ለ27 ዓመታት ያክል በሊቀ ጳጳስነት ያገለገሉት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደምረው ሱራፌል ሐምሌ 7 ቀን 1940 ዓመተ ምህረት በሐረርጌ ጨለለቃ በሚባል ስፍራ የተወለዱ ሲሆን በ1956 ዓመተ ምህረት የላዛሪስት ንዑስ ዘርዓ ክህነት እንደገቡ በኢትዮጵያና በእንግሊዝ ሀገር የፍልስፍናና የነገረ መለኮት ትምህርት እንደተማሩ ሰኔ 27 ቀን 1968 ዓመተ ምህረት ደግሞ በኢትዮጵያ ማዕረገ ክህነት እንደተቀበሉ የህይወት ታሪካቸው ያሳያል። ብፁዕ ካርዲናል ብርሃነ ኢየሱስ በሮም ተጨማሪ ጥናት ካደረጉ በኋላ በሐዋርያዊ በትምህርትና በህንጸት አገልግሎቶች በተለያዩ ቦታዎች በማገልገል በ1984 ዓመተ ምህረት የብፁዕ አቡነ ፍቅረ ማርያም እንደራሴ በመሆን ወደ ጅማ አቅንተው ያገለገሉ ይያሉ። ጳጉሜ 3 ቀን 1986 ዓመተ ምህረት የጅማ ቦንጋ ሐዋርያዊ አስተዳዳሪ ሆነው ያገለገሉ በወቅቱ በነበሩት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተሹመዋል። ይህንን አገልግሎታቸውን በትጋትና የምእመናንን ፍላጎት ለማሟላት በመጣር ሲያገለግሉ ቆይተው ህዳር 12 ቀን 1990 ዓመተ ምህረት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ሆነው እንዲሰሩ አሁንም በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የተሾሙ ሲሆን ይህንን ተከትሎ ሲመተ ጵጵስናቸውም በአዲስ አበባ ልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ጥር 17 ቀን 1990 ዓመተ ምህረት በብፁዕ ካርዲናል ጳውሎስ ጻድዋ እጅ በመስራቅ አብያተ ክርስቲያናት ህገ ቀኖና ደንብና ስርዓት ተከናውኗል። ብፁዕነታቸው በ1991 ዓመተ ምህረት ብፁዕ ካርዲናል ጳውሎስን በመተካት በኢትዮጵያ ካቶሊካዊ ቤተክርስቲያን የሊቀ ጳጳስነት ኃላፊነት የተረከቡ ሲሆን ከ1992 ዓመተ ምህረት አንስቶ የኢትዮጵያ ካቶሊካዊ ቤተክርስቲያን የጳጳሳት ጉባኤ ፕሬዝዳንት በመሆን የላቀ መንፈሳዊ አመራር ሲሰጡ የቆዩ ሲሆን ከ1995 ዓመተ ምህረት ጀምሮ ቅድስት መንበር የምስራቅ አብያተ ክርስቲያናት ጽህፈት ቤት በአማካሪነት ተሹመዋል። ከዚህም በተጨማሪ በ1998 ዓ.ም የቅዱስ ቶማስ አኳይነስ የኢትዮጵያ ካቶሊክ ዩኒቨርሲቲን በማቋቋም ከፍተኛ ሚና የተጫወቱ ሲሆን የዩኒቨርሲቲው ቻንስለር በመሆን ሲያገለግሉም ቆይተዋል። ከ2006 ዓ.ም ጀምሮ ኢትዮጵያ በአባልነት የምትገኝበትን የምስራቅ አፍሪካ ካቶሊክ ጳጳሳት ጉባኤን በሰላምና በወንድማማችነት እሴቶች ዙሪያ በበላይ ጠባቂነት እንዲሁም በ2007 ዓ.ም የዚሁ ጉባኤ የሊቀመንበር በመሆን ለአራት ዓመታት የመሩ ሲሆን ታሳስ 26 ቀን 2007 ዓመተ ምህረት በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለካርዲናልነት ማዕረግ ከታጩ በኋላ የካቲት 7 ቀን 2007 ዓመተ ምህረት የካርዲናልነት ማዕረግን ተቀብለዋል። ብፁዕ ካርዲናል ለሀገር ሰላምና እርቅ ከፍተኛ ትኩረት በመስጠት የካቲት 2011 ዓመተ ምህረት በኢፌዴሪ ፓርላማ የእርቀ ሰላም ኮሚሽን ፕሬዝዳንት ሆነው በመመረጥ በአገሪቱ ዘላቂ ሰላም እንዲሰፍን ከሌሎች የሃይማኖት አባቶች በርካታ አካላት ጋር በመቀናጀት ዘርፈ ብዙ ተግባራትን በማስተባበር አገልግለዋል። ከ1991 እስከ 2018 ዓ.ም ለ27 ዓመታት ያህል የአዲስ አበባ አገረ ስብከት ሊቀ ጳጳስና የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ፕሬዝዳንት ሆነው ላለፉት 27 ዓመታት ያገለግሉት ብፁዕ ካርዲናል ብርሃነ ኢየሱስ በሐዋርያዊና በአስተዳደራዊ አገልግሎታቸው ዘመን አገልግሎቷን እያሳደገችና እያሰፋች ባለችው የኢትዮጵያ ካቶሊካዊት ቤተ ክርስቲያን እጅግ በርካታና ዘርፈ ብዙ አስተዋጽኦ ያበረከቱ ሲሆን ብፁዕነታቸው የእምድብርና የባህር ዳር ደሴ አገረ ስብከቶች እንዲመሰረቱ ከፍተኛውን ኃላፊነት በመወጣት ሊቋቋም በማድረግ እንዲሁም በአሁኑ ወቅት የ13ቱንም የኢትዮጵያ አህጉረ ስብከትን የሚመሩትን ብፁዓን ጳጳሳት ቅብአተ ጵጵስናን የመሩ ሲሆን በጡረታ እረፍት ላይ ያሉ ጳጳሳትን ጨምሮ ከ21 በላይ ጳጳሳትን መቀባታቸው፣ ከ45 በላይ ካህናትና እጅግ በርካታ ደናግል እንዲሁም በተለያየ ጥሪ ቤተ ክርስቲያንን የሚያገለግሉ ምዕመናንን ማብቃታቸውን ችለዋል። የኢትዮጵያና ኤርትራ ጳጳሳት ጉባኤ ፕሬዝዳንትነትን ጨምሮ ለበርካታ ዓመታት በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሀገር በክልልና በዓለም አቀፍ ደረጃ በአመራርነት ያገለገሉት ብፁዕ ካርዲናል ብርሃነ ኢየሱስ ለቅድስት መንበር ለቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያቀረቡት የጡረታ እረፍት ጥያቄ ባሳለፍነው ግንቦት ወር 2018 ዓ ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተቀባይነት ያገኘ ሲሆን በዚህ መሰረት ለተተኪያቸው ለብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሊቀ ጳጳስነትን ኃላፊነታቸውን በማስረከብ በካርዲናልነታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማማከራቸውን እንደሚቀጥሉና በኢትዮጵያ ካቶሊካዊት ቤተ ክርስቲያንም በሐዋርያዊ አገልግሎቶች ድጋፋቸውን በጳጳሳት ጉባኤ በአዲስ አበባ ሀገረ ስብከትና በልዩ ልዩ ሁኔታዎች በሚቀርብላቸው ግብዣ መሰረት አገልግሎታቸውን የሚቀጥሉ ይሆናልም ተብሏል። አዲስ የተሾሙት ሊቀ ጳጳስ ተስፋ ስላሴ እንደ አውሮፓውያን አቆጣጠር መስከረም 22 ቀን 1969 ዓ.ም በሐረር የተወለዱ ሲሆን ከልጅነታቸው ጀምሮ የቤተሰባቸው መኖሪያ በሆነው አዲስ አበባ ማደጋቸውና አዲስ አበባ በሚገኘው የካፑቺን ፍራንቺስካውያን አገልግሎት በሚሰጠው የቅዱስ መድኃኔዓለም ካቶሊካዊ ቤተክርስቲያን ውስጥ ማደጋቸው እንደ አውሮፓውያን አቆጣጠር በ1986 ዓ.ም የኮምቦኒ ሚስዮናውያን የመጀመሪያ ምዕራፍ ስልጠና መግባታቸው ሮም በሚገኘው የኮምቦኒ ሚስዮናውያን ተቋም ውስጥ ህዳር 1 ቀን 1994 ዓ.ም መጨረሻ መሐላቸውን መፈጸማቸውን ጥር 6 ቀን 1995 ዓ.ም በሮም ድቁና መቀበላቸውን ነሐሴ 26 ቀን 1995 ዓ.ም በአዲስ አበባ ሀገረ ስብከት በሚገኘው በመድኃኔዓለም ቁምስና ማዕረገ ክህነት መቀበላቸውን ሮም በሚገኘው በጳጳሳዊ ግሪጎሪያን ዩኒቨርሲቲ ከፍተኛ የነገረ መልኮት ትምህርታቸውን ማጠናቀቃቸው የህይወት ታሪካቸው ይገልጻል። በጽዋ አቡነ ተስፋ ስላሴ እንደ አውሮፓውያን አቆጣጠር ከ2005 እስከ 2009 ዓ.ም የኢትዮጵያ የኮምቦኒ ሚስዮናውያን የበላይ ኃላፊ ሆኖ ያገለገሉ ሲሆን በዚህም ወቅት የኢትዮጵያ ገዳማበት የበላይ አለቆች ጉባኤ ፕሬዝዳንት ሆነውም አገልግለዋል። እንደ አውሮፓውያን አቆጣጠር ሰኔ 12 ቀን 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጽዋ አቡነ ተስፋ ስላሴን የአዲስ አበባ ሀገረ ስብከት አዲሱ ሊቀ ጳጳስ እንዲሆኑ የሾሟቸው ሲሆን በዚህ አገልግሎት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደምሮ ሱራፊልን ተክተው የኢትዮጵያ ካቶሊክ ቤተክርስቲያን አዲስ አገልግሎት ምዕራፍ ጀምረዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ በኢትዮጵያ የቀን አቆጣጠር ዛሬ ሰኞ ጳጉሜ 2/2018 ዓመተ ምህረት የመጨረሻው ሰኞ መሆኑን በማስመልከት የእግዚአብሔር ስም ይመስገን በሚል አርዕስት ያዘጋጀነውን አንድ ወቅታዊ አስተንትኖ እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
0: የእግዚአብሔር ስም ይመስገን። እግዚአብሔር ሰይጣንን አገልጋይን ኢዮብን ልብ ብለህ አየኸውን? እርሱን የመሰለ ታማኝና ደግ ሰው በምድር አይገኝም። እርሱ ከክፋት ሁሉ ርቆ እኔን የሚፈራ ቅን ሰው ነው አለው። ሰይጣንም ደግሞ ጥቅም የማይገኝበት ቢሆን ኖሮ አንተን የሚፈራ ይመስልሃልን? እርሱ አንተን የሚፈራ እርሱንና ልጆቹን ያለውንም ንብረት ሁሉ በደህና ስለ ጠበክለት የሚሠራውን ሁሉ ስለ ባረክለትና ስፍር ቁጥር የሌለው የከብት መንጋ ስለ ሰጠኸው ነው። ነገር ግን አሁን ያለውን ሀብት ሁሉ ብትወስድበት ፊት ለፊት ይሰድብሃል እያለው መለሰ። እግዚአብሔርም ሰይጣንን ከነፍሱ በስተቀር በኢዮብ ላይ ሙሉ ሥልጣን ሰጠው፣ በእጁ ላይ ጣለለት። ሰይጣንም ኢዮብን የፈለገውን አድርጎ ሊያሳስተውና አምላኩን እንዲሳደብ ሊያደርግ ታጥቆ ተነሳ። በአንድ ጊዜ ጭካኔ በተሞላበት ሁኔታ በሬዎቹ፣ አህዮቹ፣ በጎቹ፣ ግመሎቹ እንዲጠፉ፣ ልጆቹና አገልጋዮቹ እንዲሞቱ አደረጋቸው። ኢዮብ ይህንን ሲሰማ በልቡ በጣም ቢያዝንም እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን፣ መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ እንደተገለጸው በማለት ይመልስ ነበር። ይህ ሁሉ መከራ ሲያገኘው ከአፉ መጥፎ ቃል አልወጣም። በእግዚአብሔር ላይ አልተቆጣም፣ በሰይጣንም አልተሸነፈም። እንደገና አብልጦ ፈተነው፣ ከራሱ እስከ እግሩ ድረስ ቁስል በቁስል አደረገው። ኢዮብ ሰው ተጠይፎት በአንድ ገለልተኛ ቦታ አስቀመጡት። በዚያም በሰይጣን አልተሸነፈም፣ አምላኩንም አልካደም። ከዚህ መዓት እንዲያመልጥ ተራግሞ እንዲሞት ስትመክረው የነበረችውን ሚስቱን እንዴት የሞኝ ሴት ንግግር ትናገር ያለሽ? እግዚአብሔር መልካም ነገር ሲሰጠን በደስታ እንቀበላለን። ታዲያ መከራ ሲያመጣብን በእርሱ ላይ ማጉረምረም ይገባናል ልን? እያለ መለሰላት። ኢዮብ እግዚአብሔርን ከልቡ ያገለግለው ነበር። እግዚአብሔር በበኩሉ ኢዮብን ጻድቅ በመሆኑ ይወደው ነበር፣ ግን ከፈተና ነጻ አላደረገውም። እግዚአብሔር ቅዱሳን ከሁሉ አብልጦ ይፈትናቸዋል። ይህ ደግሞ ጠልቷቸው አይደለም ወዷቸው ነው እንጂ። ይህን የሚልክባቸውን ፈተና አሸንፈው በመንግሥተ ሰማያት የበለጠ ክብር እንዲያገኙ ብለው ነው የሚፈትናቸው። እግዚአብሔር ጻድቃንን ፈተናቸው፣ ሁሉንም ብቁ ሆኖ አገኛቸው፣ መጽሐፈ ጥበብ ምዕራፍ 3 ቁጥር 5 ላይ እንደተገለጸው ይላል በማለት ተናግሮ ነበር ጠቢቡ ሰለሞን። ሰይጣን ኢዮብ እግዚአብሔርን የሚፈራውና የሚያከብረው መሆኑ ሲረዳ ሀብት ስለሰጠው የሚጠቅመውን ተመልክቶ ነው እግዚአብሔርን ቢተውና መቅሰፍት ቢወርድበት በረገመውና ከርሱ በራቀ ነበር ብሎ ተናግሮ ነበር ግን ውሸት ሆኖ ቀረ። ኢዮብ በጭንቀት ጊዜ እንኳን እግዚአብሔርን ማመስገን አልተወም። እግዚአብሔር ትቶት ሳለ ተስፋ አልቆረጠም፣ በመጀመሪያው እምነቱ ጸንቶ ተገኘ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ እግዚአብሔር መልካም ነገር ሲሰጠን በደስታ እንቀበላለን። ታዲያ መከራ ሲመጣብን ለምንድን ነው የማንቀበለው? የእግዚአብሔር ስም የተመሰገነ ይሁን፣ ለምንድን ነው ማንለው? እያለ ኢዮብ እግዚአብሔርን አመሰገነ፣ መከራውንም በትዕግሥት ተቀበለ። በብርቱ ፈተና ጊዜ እግዚአብሔርን መፍራት አልተወም፣ የሚያንጽ ትዕግሥትና ትሕትናን አሳየ። እግዚአብሔር ሲያዋርደውና ሲያስንቀው ሲያሰቃየው እንኳን አልተወውም። የእምነቱን ጽናትና ትዕግሥት ተመልክቶ እግዚአብሔር ወስዶበት የነበረውን ሁሉ እጥፍ አድርጎ መለሰለት። በፈተናዎችና በጭንቀቶች ጊዜ ጻድቁ ኢዮብን እናስታውስ። እግዚአብሔር የሚወርድብንን መከራ በትዕግሥት እንሸከመው። ልክ እንደ ኢዮብ እግዚአብሔር ሰጠኝ፣ እግዚአብሔር ወሰደብኝ፣ የእግዚአብሔር ስም የተመሰገነ ይሁን እያልን እግዚአብሔር ስለ ሰጠን መልካም ነገር በደስታ እንደምንቀበለው ሁሉ ክፉንም ለምን አንቀበልም? የእግዚአብሔር ስም የተመሰገነ ይሁን እንበል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ለዛሬ ሰኞ ጳጉሜ 2 የዓመቱ የመጨረሻ እሁድ ማለት ነው የ2018 ዓ.ም የሆናችሁ ዘንድ የእግዚአብሔር ስም የተመሰገነ ይሁን በሚል አርዕስት የኢዮብን ፈተናና ፈተናውን በእግዚአብሔር ላይ በነበረ ታላቅ እምነት መወጣቱን የሚያመለክት አስተንትኖ ነበር ያስደመጥናችሁ። መልካም አዲስ ዓመት ይሆንላችሁ ዘንድ ከወዲሁ በድጋሜ ለእናንተ መልካም ምኞታችንን መግለጽ እንወዳለን። የእግዚአብሔር ስም የተመሰገነ ይሁን።
1: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ጳጉሜ 2 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።